እሳተ እንሆን ወይ አበባ በሕቅ ንቅስን ባባ ባከነች ልጅነታችን የቃተትን ስናነባ ስነ ግጥም ወይም ቅኔ የስነ ጽሑፍ የስነ ጥበባት ሁሉ የፈጠራ ሁሉ የደም ጠብታ ነው ይላሉ አበው። ፈራን ፍቅር ፈራን የነፍስን አንደበት ዘጋን ህብረት ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ህብረት ፈራን ፍቅር ነሳን

ተስፋ ዛሬ፣ ተስፋ ነገ፣ ተስፋ ከነገ በስቲያ። ምን ያህል እንደ ተጓዝኩ አላውቀውም፣ ምን ያህል እንደሚቀረኝም አላውቀውም። አለማወቄን ስጠይቀው አለማወቁን ገለጸልኝ። ተስፋን እጠብቃለሁ ትላለች ስርጉተ ስላሴ ሰብለ ሕይወት። እናንተስ ግን ለመሆኑ ግን የተከበራችሁ የቤተጸጋዬ ራዲዮ ታዳሚዎች እንደምንሰነበታችሁ፣ ቅድስት ሀገር ኢትዮጵያ እንደምን አለሽ? እየኖርኩብሽ የማልጠግብሽ አትጠገቧ ሲዊዝ እንዴት ነሽ? እናንተስ ቤተሰቦቻችሁስ እንደምን ናችሁ? እኔ አምላኬ ክብሩ ይስፋ በጣም ደህና ነኝ። ዛሬ ባለፉት የፕሮግራም ጊዜያቶች ክፉ ሀሳብ እንጂ ክፉ ሰው የለም የሚል መሰረታዊ ጉዳይ በማንሳት ከክፍል አንድ እስከ ክፍል 15 መሰናዶ አቅርቤ ነበረ። ይህንኑ እንቀጥላለን። ከዛ በፊት ግን ስለ ኢትዮጵያ ትንሽ ማለት ፈልጋለሁኝ። ዝግጁ ናችሁ? እባካችሁ አብረን እንሆን።

ኢትዮጵያዊነት በራስ መተማመን ነው። በእንግሊዞች ኮንፊደንስ፣ በጀርመኖች ቨርትራውን ነው። ኢትዮጵያዊነት ተፈጥሮኛ ዲፕሎማትም ነው። እኛ ነው ልኩ መሆን ያቃተን። ማህበረ ትህትና የጸጋዬ ቤተኞች በድጋሚ እንዴት ናችሁ? ለአፍታ እስቲ እኛን በእኛነት፣ እኔን በእኔነት፣ ሁላችንንም በሁለመናነት አመጣጥኖ ቀምሮ መጥኖ ያበጀንን ኢትዮጵያዊነትን መርምሩት፣ እንመርምረው። ቅጥልጥል ቀንድና ልጥፍጥፍ የሚያሰኛችሁን ወገኖች ወገኖችን አይመለከትም ጥያቄው። እንደ ሰው አስበን ሰው ሆነን እንዘልቅ ዘንድ ውስጣችን ራስ እግሩ ያሰበለ እንዲሆን ያደረገውን ጀግናውን ማንነት ኢትዮጵያዊነትን ከህሊናችን ሆነን እንሰበው። አይደፈሬው ደፋሪውን ያስተምራል ማን? ኢትዮጵያዊነት የወሰረስ ነው። ሁልጊዜ ለምን ጊዜ ኢትዮጵያዊነት ኦክስጂናችሁ ሲሆን የትኛውንም የፈተና ጋራ የመበገር አቅም ታገኛላችሁ። ኢትዮጵያዊነት የተደራጀ ተፈጥሯዊ የአቅም ልዩ መክሊት ነው። በኢትዮጵያዊነት ውስጥ የተመጣጠነ ህብራዊ የሆነ ቀለማም መሳጭ ጸጋ አለ። ረቂቅ የሆነ በራስ የመተማመን አቅም አለ። ይህ አቅም ዩኒቨርሲቲ ገብታችሁ ብትማሩት የማታገኙት እንደ ላስታ ላሊበላ አለት ጸንቶ የሚያጸና ረግቶ የሚያረጋ የመሰጠት ድካ የለሽ ልዩ አቅም ነው። እርግጥ ነው ኢትዮጵያዊነት ተፈሪ ማንነት ነው። በልኩ መሆን ሲሳን ይፈሩታል፣ ይገባልም። ኢትዮጵያዊነት የሚቀናበት ማንነት ነው። ኢትዮጵያዊነት በጥበብ ውስጥ የሚዘልቅ የዊዝደም ጎዳና ነው። በኢትዮጵያዊነት ውስጥ መንፈስ ሲቀማጠል ይደለዋል። ለምን? እርግጠኛ የሚያደርግ ልዩ ኢነርጂ ስላለው። ኢትዮጵያዊነት ረቂቅ ነው። ኢትዮጵያዊነት ጠንካራ ነው። ኢትዮጵያዊነት ብርቱ ነው። ብርታቱ የሚነሳው አምላክ አላህ አለ ብሎ ከማመኑ ይመነጫል። ኢትዮጵያዊነት ባለማግኔት ማንነት ነው። ቀጣዩ ንዑስ ርዕስ ነው። ልትሸፍትበት ቢጀማምርህ ፍልሚያውን ስለማትችለው ወይ ከቆሎ ወይ ከቆጮ ወይ ከድፎ ወይ ከሚጥሚጣው ወይ ከብሩንዶ ወይ ከዝልዝሉ ወይ ከቋንጣው ወይ ከዝልቦ ወይ ከፍርፍሩ ወይ ከጨጨብሳ ወይ ከዶሮ ወይ ከቃተኛው ወይ ከእንጀራው ወይ ከድፎ ወይም ካነባበሮ ወይንም ከድርቆሹ ስትጣደፍ ልትገኝ ትችላለህ። አችሎማ ኢትዮጵያዊነት ሁለመናህ የተሰራው ንጥረ ነገሩ በኢትዮጵያዊነት ማንነት ውስጥ ነው። ንግግር ዘይቤው፣ የሙዚቃ ምቱ፣ የቋንቋውን ስረግስ እርባታው፣ ቃናውን ስትሰማው ስታዋህደው ብርሃን በሰውነትህ ልክ ይበራል፣ ይንቦገቦጋል። ወጋገን ፀሐይ ነው የኢትዮጵያ። ለምን? የእኔ የሚለው ሁለመና አለውና። ማግኔት ነው የኢትዮጵያዊነት። ልትሸሸው የማትችለው ማንነት ነው። ከሱ ስር አድርጎ ነው የሚያስተዳድር። ጥሩ አስተዳዳሪ ነው ኢትዮጵያዊነት። ብቻ ምን አለፋ፣ ያው አንተው ያገለልከው ራስህ በስሩ ሁነህ ስትጣደፍ የምትገኝበት መሰረታዊ ዓላማ ኢትዮጵያዊነት ተሸሽቶ የሚኖርበት ማንነት ስላልሆነ ነው። ፍጹም አትችልም፣ በፍጹም አትችልም። አለመቻልን የሚያስችል ማንነት ነው ኢትዮጵያዊነት። በመኖርህ ሁሉ ኢትዮጵያዊነት አለ። በህይወትህ ሁሉ ኢትዮጵያዊነት አለ። አዎ ያባትትሃል፣ ድንግጥ ትላለህ።
ለምን መሰለህ? ውስጥህ ስለሸፈተበት ነው። ብትሸፍትበትም በስሩ አድርጎ ያስተዳድርሃል። አዎ፣ የምግቡ ሽታ፣ የምግቡ ጠረን፣ የባህሉ፣ የወጉ፣ የልማዱ ለዛ በራሱ ጊዜ በራሱ ጥበብ ከስሩ አድርጎ ያስተዳድራል። ጣደፍ ትገኛለህ። ይህ ሀገርም ውስጥ ኖርክ ተሰደድክም እየተከታተለ በአቅሙ ስር የሚያንበረክክህ ሀያል ማንነት ነው ኢትዮጵያዊነት። ከሌላ ሀገር ዜጋ ጋር በጋብቻ በጓደኝነት ተገናኝ አለኝ የምትለው የትውስት የወራጅ አልሆነ ቅጅ ያልሆነ ንጥረ የራስህ የአኗኗር ዘይቤዎችን በአይነት ማቅረብ ትችላለህ። በሁሉም መስክ የማንነት ቀውስ ከሌለብህ አራት አይናማው ኢትዮጵያዊነት ጎብጦ ሳይሆን ተሰባብሮ ሳይሆን ተኖ ባክኖ አባክኖ ሳይሆን ቀና ብሎ አቤት አለው የሚል የይሁንታ ንጉሥ በርህርህናም ነው ኢትዮጵያዊነት። ኢትዮጵያዊነት ምን አጥቶ ምን ቀርቶበት ብሔራዊ አበባ፣ ብሔራዊ አዲስ ዓመት በተለየ ቀመር፣ ብሔራዊ የፊደል ገበታ ከዜማዊ ቃና ጋር፣ ብሔራዊ የራሱ የቀን አቆጣጠር፣ የፊደል ገበታ፣ የአውድ ዓመት ስርዓት ያለው አንቱ ማንነት ነው ኢትዮጵያዊነት። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቀመር ከዩኒቨርሲቲዎች በላይ በላይ ነው። ንባቡ፣ ምስጢሩ፣ ትርጓሜው፣ ዜማው፣ ዝማሬው፣ ሽብሸባው፣ አቋቋሙ፣ ድጓው፣ ጾመ ድጓው፣ ቅኔው፣ እስልምና መንዙማኑ ሆነ ዱዋው ለየት ባለ በሚመስጥ በሚማርክ መንፈስም በሚገራ የእውቀት ፏፏቴ የጸደቀ ያበበ ያሰበለ ማንነት ነው ኢትዮጵያዊነት። መኖርም በማሰልጠን ምን ቸግሮት ተልባ ጭልቃ፣ የሱፍ ጭልቃ፣ የንብ ጭልቃ፣ የሰሊጥ ጭልቃ ሌላው ሀገር ባልተጠቀመበት የኢትዮጵያዊነት ለዛና ወግ ይራቀቅበታል። የዋዜው፣ የድልሁ፣ የአብሽቱሱ፣ የልበት ድግሱ፣ የሽምብራሳ፣ የተልባ ፍርፍር፣ የገብስ ቆሎ፣ የገብስ በሶ፣ የገብስ ጭኮ፣ የአሳ፣ የዶሮ፣ የስጋ፣ የምስር፣ የአብሾጥ ዝልዝሉ ቋንጣው ቀይና ልጫ መቸታውሹ የዱባው የድንቹ የጥቅል ጎመኑ ስህነ ለዛ በጠላው በሊፍተሩ በጠጁ በቡብኙ በኮረፌው በፍሩንዱሱ ዝግጅት ሂደቱ ራሱ አውዱ በራሱ የጥበብ እምብርት የረጋ የሰከነ ጨዋ ማንነት ነው ኢትዮጵያዊነት። የአለባበስ ዘይቤው፣ የሸማው፣ የጥበቡ፣ የጥልፉ መዋቢያ፣ ያደሱ፣ የኩሉ፣ የእንሶስላ፣ የጎሸጡ፣ የፀጉር ስታይሉ፣ የድሩ፣ የሰንበቴው፣ የቁቤው፣ የሰርጉ፣ የመልሱ፣ የቅልቅሉ፣ የሐዘኑ፣ የተስካሩ፣ የፍታቱ፣ ሂደቱ የራሱ ስርዓት ያለው መሳጭ፣ ሰጭ፣ ለጋስ ማንነት ነው ኢትዮጵያዊነት። ኢትዮጵያዊነት የእንኳን ደህና መጣችሁልኝ የብስራት ዜናም ነው። ኢትዮጵያዊነት ከክብሩ ወርዶ በማንነት ቀውስ የሚታመስ አይደለም፣ ወይንም ከተሰጠው በላይ ተንጠራርቶ አገር ምድሩን ልመስ ስላተራምስ አይልም። ኢትዮጵያዊነት በራስ የመተማመን አቅሙ የተመጣጠነ
ባለው ልክ ጸንቶ የሚገኝ የእውቀት ዘርፍም ነው። ወደ ቆሎ እንሂድ። ቆሎ የሽምብራ፣ የሰነፍ፣ የገብስ፣ የሱፍ፣ የሰሊጥ፣ የጠመጂ፣ የአተር፣ የስንዴ ቆሎ፣ የበቆሎ ቆሎ፣ የበቆሎ በቆልት፣ የሽምብራ በቆልት። ይህ ሁሉ በኢትዮጵያዊነት ውስጥ ያለ ልዩ ጸጋ ነው። ከዩኒቨርስ ፍልስፍና እስከ ዝቅተኛው እህልን ከእብቅ ለመለየት በሚደረገው ሂደት የራሱ የሆነ የእኔ የሚለው ያለው ማንነት ነው። በታሪክ፣ በትውፊት፣ በወግ፣ በልማድ፣ በተጻፈም ባልተጻፈም ድንጋጌ፣ በሃይማኖት ዶግማና ቀኖናም፣ በስርዓተ መንግስት አደረጃጀትና መርህ የተትረፈረፈ ዲታነት ነው ኢትዮጵያዊነት። ኢትዮጵያዊነት እንደ አምፖል ያገኘ አለሎ ሲልክበት እንኩትኩት የሚል አይደለም። ኢትዮጵያዊነት ደንጋጣ ማንነት አይደለም። ኮሽ ባለ ቁጥር ኢትዮጵያዊነት አይበረግግም። ፍጹም የተረጋጋ ስኩን የመቻልና የማስቻል ሙሉ አቅም ያለው አራት አይናማ ማንነት ነው ኢትዮጵያዊነት። ስለሆነም አዲሱ ትውልድ በኢትዮጵያዊነት ክብር፣ ልዕልና፣ ዓለም አቀፍ እውቅና እና ልቅና ላይ በሚታዩ ባልሰከኑ የአየር ለውጥ ምክንያት ሊታወክ አይገባም። በሌላ ሀገር አንድ ትምህርት ቤት ውስጥ የተለያዩ አገር ተማሪዎች ይኖራሉ። ከአፍሪካ ኢትዮጵያውያን እንለያለን። በአኗኗር ዘይቤያችን ጸጥተኛ ስለሆን፣ በአኗኗር ዘይቤያችን ፍጹም የተለየን ስለሆን ትምክት አይደለም። የሚመካ ቢኖር በእግዚአብሔር ይመካ ይላል የእግዚአብሔር ቃል። ትምክት አይደለም፣ ስላለን ስለሆንበት ህይወት ነው የምንነጋገር። ኢትዮጵያዊነት ስራ መውደድ ብቻ ሳይሆን ቤተሰባዊነቱም ትንግርት ነው። አንቱ ኢትዮጵያዊነት የራሱ የፊደል ገበታነቱ፣ የራሱ የዘመን አቆጣጠሩ፣ በሁሉም የአኗኗር ዘርፍ ያለው ነው። ሌላው ኢትዮጵያዊነት ባለ ይሉኝታ ነው። ይሉኝታ ከሌላው ዓለም በተለየ ሁኔታ ልዩ የሆነ በመንፈሳችን ውስጥ የታተመ ጸጋችን ነው። ሕግ ነው የምንተዳደርበት፣ የራሱ ድንጋጌ ያለው ነው። ኢትዮጵያዊነት ምን ይሉኝን ሰንቆ ለሕግ ተገዥነቱን ፈቅዶ በስርዓት የሚኖር ጨዋ፣ ህዝብን ያዋለደ፣ ህዝብን ያሳደገ፣ ጭዋ ህዝብን ያሰበለ ማንነት ነው ኢትዮጵያዊነት። በእውነቱ ዝልቁ ኢትዮጵያዊነት መቻልን አብዝቶ ፈጣሪው አላ የሰጠው ባለ አደብ ማንነት፣ ራሱን የገዛ ምራቁን የዋጠ ማንነት ነው የኢትዮጵያዊነት። እርግጥ እንደ ማንኛውም ማንነት ኢትዮጵያዊነት ፈተነኛ ነው። ወጀብ አውሎ ጦሮ ሱናሜ ባሻቸው አቅጣጫ በሚያሰኛቸው ጊዜ ይከችላሉ። ኢትዮጵያዊነት በልህ፣ በቁጣ፣ በማናህሎኝነት፣ በመታበይ፣ በብልጠት ሳይሆን በብልህነት ያስታግሳቸዋል። በየአጋጣሚው ያልተመጣጠኑ ጉዳዮች ሊከሰቱ ይችላሉ፣ ግን ኢትዮጵያዊነት በራሱ ጊዜ የሚያረገርጉ እውነቶችን ያሰክናቸዋል፣ ያረጋጋቸዋል። ብስጩ ወጀቦችን እረብ ያረጋቸዋል። አደብ አለዋ፣ አቅል አለዋ ኢትዮጵያዊነት።
አይቆጣም። ኢትዮጵያዊነት አብሮ አይበሳጭም። ኢትዮጵያዊነት እላፊ አይሄድም። ጥበበኛ ነው፣ ህግ ጣሽ አይደለም። ኢትዮጵያዊነት ችሎትም ነው፣ ይዳኛል። ኢትዮጵያዊነት የወጣለት ተፈጥሯዊ ዲፕሎማት ነው፣ ይደገማል። ኢትዮጵያዊነት የወጣለት ተፈጥሯዊ ዲፕሎማት ነው። ደርዝ ያለው ማንነት ነው ኢትዮጵያዊነት። ካልነኩት የማይነካ የሰው ድንበር የማይጥስ ድንበር መጣስ ማለት አካላዊ ብቻ አይደለም፣ መንፈሳዊ መንፈሳዊን በሚመለከት ድንበር ጣሽ አይደለም ኢትዮጵያዊነት። የተቀጣ ማንነት ነው ኢትዮጵያዊነት።

የአጼዎቹ ርዕሰ መዲና እምዬ ጎንደርን እናትዋ ትንፋሽዋ እያለ ያቆላመጣትን አጤ አስቻለው ፈጠነን ነበር ቀድመን የሰማ ነው። በጣም አመሰግናለሁኝ። ከዚህ ቀጥሎ ወደ ቀጣዩ ፕሮግራማችን ከመሄዳችን በፊት ይህ በምዬ ስዊዘርላንድ ዙሪ ክፍለ ሀገር ዙሪ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በመተላለፍ ላይ ያለው የጸጋዬ ራዲዮ ነው። የጸጋዬ ራዲዮ በሁለት ጊዜ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ የሚያቀርበው ዝግጅት ይቀጥላል። ከዚህ በማስከተል ደግሞ የሀሳብ እንጂ የሰው 15 ዓመት በፊት የጀመርኩትን የፍቅር ተፈጥሮ የመማሪያ ካሪክለም ተነድፎለት በመደበኛ ትምህርት ይሰጥ የሚል ሀሳብ ለተባበሩት መንግስታትም ለአውሮፓ ህብረትም ልኬ ነበር። ከዛ በኋላ እኔ የቃላት ለአዌርነስ ፖስተር ጀምሬ ሰርቼበታለሁ። ዩቲዩብ ቻናልም አለው ስርጉተ ስላሴ የሚል እና የፍቅር ተፈጥሮ መሰረቱን ለማምጣት የተጠቀምኩበት አቅጣጫ ክፉ ሀሳብ እንጂ ክፉ ሰው የለም የሚል ነው። ከክፍል አንድ እስከ ክፍል 15 ተከታታይ በጸጋዬ ራዲዮ ቀርቧል። ዛሬ ክፍል 16ን በጋራ እንመለከታለን። ክፍል 16ን በንባብ አቀርባለሁ። ፕሮግራሙን አዘጋጅቼ የማቀርበው እኔ ስርጉተ ስላሴ ሰብለ ህይወት የገባዎች ልሳን ወርቅና የጸጋዬ ራዲዮ ዋና አዘጋጅ ነኝ። በትትና ዘንከት ባለ በአክብሮት በደረጀ ሁኔታ አብራችኝ እንድትሆኑ እጋብዛለሁ። ማ

ይህ የጸጋዬ ራዲዮ ፕሮግራም ነው። የጸጋዬ ራዲዮ በሁለት ጊዜ በስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ የሚያስተላልፈው መደበኛ ዝግጅት ይቀጥላል። ከዛ በፊት ግን ሰላበይን ላቅርቦ ይሆን ተዛ ይሻላል ማገናኛ ማያያዣ እንዲሆንል

0: ክፍል
1: 16
0: ክፉ ሐሳብ እንጂ ክፉ ሰው የለም። የገዘፈ ርዕሰ ጉዳይ ነው። ክፉ ሐሳብን ለመሞገት ግሎባል ንቅናቄ እንደሚያስፈልግ ግን ያን ከመጠበቅ ከኔ ዛሬ መጀመር እንደሚቻል አስገንዝቤ ነበር ክፍል 15ን ያጠናቀቅኩት። እኔ ንዑስ ርዕስ እኔ ለራሴ ሩቅ ወይንስ ቅርብ እሆን ይሆን? በእኔና በእኔ መሃል እርቀት አለን? ግን እኔ ለእኔ በድሎት አስከፍቶት ያውቃልን? እና እኔ ለእኔስ ምህረት ይቅርታ ሰጥቶት ያውቅ ይሆን? እኔና እኔስ ተቃቅፈው ይኖራሉን? ወይንስ ጉልቻ ለይተው እንደ ሩም ቤተኞች በደባልነት ይኖራሉን? እኔ ከኔ ለመጀመር አቃተው? ወይንስ ጉዞ ዳጥና ምጭ? ወይንስ ቸርና ቀና? እኔ ይመርመር እስቲ፣ አኩራፊ ነኝን? ዘላፊ ነኝን? ህግ ተላላፊ ነኝን? አስመሳኝ ነኝን? ሀቅን ፈራለሁን? ቁጡ ነኝን? ቂመኛ ነኝን? በቀለኛ ነኝን? ትዕቢተኛ ነኝን? የሰማዩን የምድሩን ህግ ተላላፊስ ነኝን? ማጽናናት የሚከብደኝ አይነት ነኝን? አይዟችሁ ማለትስ ያቅተኛልን? ለወንጀል ቅርብ ነኝን? ጨካኝ ነኝን? ከሃዲ ነኝን? ጥላቻ ይኖርብኝ ይሆን? ጨቋኝ ይሆን? አምባገነንነት ጎብኝቶኝ ያውቃልን? ድብቅ ነኝን? ሴረኛ ነኝን? ተንኮልን ምራኝ ብዬ ፈቅድለት ይሆን? አቀጣጣይ ክብሪት ነኝን? ነገር ነገር የሚያሰኘኝ ይሆን? የሰውን ችግር ማግለል ሆነ ማጣጣል ታይቶብኝ ያውቅ ይሆን? እኔ ከዳተኛ ነኝን? እኔ ኢታማኝ እሆን ይሆን? እኔ ችግር አምራችስ ነኝን? እኔ ቀውስ ጠማኝ ነኝን? እኔስ ለምህረት ሩቅ ነኝን? እኔ ይቅርታ አይከብደኝ ይሆን? እኔ እርቅን አገላለሁን? እኔ ቀናተኛ ነኝን? እኔ ኢጎይስት እሆን ይሆን? እኔ ቅንነት ያስፈራኝ ይሆን? እኔ ልግስናን ያርደኝ ይሆን? እኔ ደግነትን ከሃዲ እሆን ይሆን? ተፈጥሮ ለእኔ ምን ናት? ንዑስ ርዕስ የሃይማኖቴ እና ትዕዛዙን ለመፈጸም ሲከብደኝ ይሆን? ከአገሬ ህገ መንግስት በላይ መሆን እመኛለሁን? የተመድን የታህሳስ 10 1948 ድንጋጌዎችን አስቤያቸው አውቃለሁኝ? በውስጣቸው ለመኖርስ እፈቅዳለሁን? ለመሆኑ በእኔ ውስጥ እኔ ያለሁ ወይንስ አብሰንት ነኝ? ግን የመፈጠሬ ምስጢር ገብቶኛልን? ግን ሰው ሆኜ ከመፈጠሬ ጸጋ፣ በረከት፣ ምርቃት፣ ጾመኝነት ጋር ቁጭ ብዬ በጥሞና ተዋይቼ አውቃለሁን? ግን የጥሞና ጊዜ እንዲኖረኝ ፈቅጄ አውቅ ይሆን? ለመሆኑ በውስጥ የተከማች የክፉ ሐሳብ ፍልስፍና ቤተሰቦችን ለማጽዳት ቡርሽ አለኝ? ብዙ በጣም ብዙ እልፍ ጉዳዮችን በማንሳት ራስን ለመመርመር፣ ራስን ለመፈተሽ፣ የኔነት ዶክተር ለመሆን ቢፈቀድ ቢያንስ የውስጥን ጤንነት ማግኘት ይቻላል። ራስን በሽተኛ የሚያደርግ የውስጥ ንጽህና ጉድለትም ነውና ህሙማን ድዊ መሆን የአካል እክል ብቻ ሳይሆን የክፉ ሐሳብ ቤተኝነት፣ ማህበርተኝነት፣ እስረኝነት ነውና ከባዱ ፈታኙ ራስን የማረቅ የመግራት ሂደት ነው። በሌላ በኩል ከኔ ምን አቅርቤ ከሌላው ምን ላገኝ የሚለውን ማስታረቅ ይቻላል። ዓለምን አንድ የተመረቀ ነፍስ፣ አንድ በእውቀቱ ዝቅ ያለ፣ አንድ በቆዳው ቀለሙ የተለየ፣ በጾታው፣ በዜግነቱ፣ በሁሉም ሁነት መስመር መስፈርት ሊወጣለት የማይችል ሰው ሊያድናት ይችላል። በሌላ በኩል ሁሉ ውስጡን ቢያጠራ የልዩነት ግድግዳው ይጣሳል። ፈቃደኛ ቢገኝ እርግጥ ነው ክፉ ሀሳብን ወንጀልን ለመቋቋም የግሎባል ንቅናቄ ሀሳቡ ከባድ የፖሊሲ ጉዳይ ስለሆነ በእኛ ዘመን ላይሳካ ይችላል። እኛ ግን እኔን አርመን ሕይወታችን በራሱ ሐዋርያ ይሆን ዘንድ ለሌሎች ትምህርት ይሆን ዘንድ ብንፈቅድ ይቻላል፣ ማስቻል ይቻላል። ለእኔ ሰው መሆን ይበቃኛል።

በውጭ ዓለም አላውቀውም። ኢትዮጵያ ግን ቅዳሜ ቀን በጣም ነው የሚናፈቀው። በተለይ ገርል ፍሬንድ እና ቦይ ፍሬንድ ያላቸው ሰዎች ቅዳሜ በጣም በጣም ነው የሚናፍቁት። ያ ቀን የፍሳቸው፣ የደስታቸው፣ የስሜታቸው፣ የመንፈሳቸው ውህድ የሚታይበት ተስፋቸውን በርቀት የሚተነብዩበት ሰናይ ቀናቸው። እኔ በደስታና በሐሴት መካከል ልዩነት አለው ብዬ አምናለሁ። ደስታ ምድራዊ፣ ሰው ሰራሽ፣ ጊዜያዊ ነው በእኔ ትርጉም። ሐሴት ግን ገሃዱን ዓለምና መንፈሳዊ ዓለሙን የሚያገናኝ ድልድይ ነው ብዬ ነው ማስበው። ስለዚህ ቅዳሜ ለጮኛ ላላቸው፣ ቦይፍሬንድ ላላቸው፣ ገርልፍሬንድ ላላቸው ከደስታ በላይ ሐሴታቸው ነው የሚናፈቅ። ያንን ያዘከረ የጥበብ ስራ ነው። ድምፁ ትንሽ ጥራት ላይኖረው ይችላል፣ ግን ፍሬ ሀሳቡ ግን በጣም የሚመስጥ ፍቅር ይዟቸው ለማያውቁ ሰዎች ፍቅር የሚያስይዝ ፍቅር የሚርም ፍቅር የሚጠማበትን መንገድ የሚቀይስ መሐንዲስ የሆነ የሙዚቃ ክሊፕ ነው። የማን እንደሆነ አላውቅም፣ ግን ቲክቶክ ላይ ነው ያገኘሁትን። ለዚህ ነው ያቀረብኩትን። አላችሁ ግን ከኔ ጋር ኢትዮጵያዊነት እናታዊነት ነው። ኢትዮጵያዊነት እህታዊነት ነው። ኢትዮጵያዊነት ኃላፊነትና ጠያቂነት ነው። ኢትዮጵያዊነት ደርዝ ያለው ማንነት ነው። ኢትዮጵያዊነት የትኛውም አካል የትኛውም ሀገር ጥገኛ ሆኖ የማውቅ ማንነት ነው። ኢትዮጵያዊነት በተስተካከለ ሚዛኑን በጠበቀ የራስ መተማመን በራሱ ተፈጥሮ የተፈጠረ ነው። ኢትዮጵያዊነት ኦርጋኒክ ነው፣ ተፈጥሯዊነት ነው። ኢትዮጵያዊነት የብድር ማንነት አይደለም። ኢትዮጵያዊነት የእድር ማህበርተኝነት አይደለም። ኢትዮጵያዊነት የእቁብ ማንነት አይደለም። ኢትዮጵያዊነት በቅጂ በተደራጀ ርዕዮት የተፈጠረ አይደለም። ኢትዮጵያዊነት ራሱን የቻለ ኢትዮጵያኒዝም የሚል ፍልስፍና ያለው ድንቅ ማንነት ነው።

ይህ በስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በራዲዮ ሎራ በ97.5 መካከለኛ ሞገድ በዕለተ ሐሙስ የቀን ቅዱስ በአማርኛ ቋንቋ ሲተላለፍ የነበረው የጸጋዬ ድምፅ የራዲዮ ፕሮግራም ነበረ። ዝግጅቱ በእኔ በስርጉተ ስላሴ ሰብለ ሕይወት በከበዎች ልሳን ወርቅን ሚዲያ እና በጸጋዬ ራዲዮ ዋና አዘጋጅ የተዘጋጀ ነበር ወይንም የተሰናዳ ነበር። በኢትዮጵያዊነት ዙሪያ እንደገና ክፉ ሀሳብ እንጂ ክፉ ሰው የለም በሚል የወገበታዎችን አቀረብኩ። በመሀል በኢትዮጵያዊነት ለዛ ላይ የተቀመሩ የሙዚቃ ቅንብሮችንም አዋህጄ ነበር ያቀረብኩት። ዕለቱ ዝግጅቱ በዚያው ይጠናቀቃል። መጪው ጊዜ የሰላም ቅር፣ የሰናይ የደስታ እንዲሆንላችሁ እመኛለሁ። እግዚአብሔር አምላክ ቅድስት ሀገር ኢትዮጵያን፣ ቅድስት ሀገር ስዊዘርላንድን፣ የቤተ ጸጋዬ ቤተኞችን እስከ ቤተሰባቸው ድረስ ትጉሃኑ የራዲዮ ሎራን ቲም ጨምሮ እግዚአብሔር አምላክ ይጠብቅልኝ ያኑርልኝ። አሜን። ቸር አስበን ቸር እንሁን፣ ቅን አስበን ቀና እንኑሩልኝ። ደህና ሁኑ። ከዚህ ቀጥሎ ቀደም ብዬ ባቀረብኩት በአንጋፋ የኢትዮጵያ ሙዚቀኛ ዋርካ በሆነችው በአስቴር አወቀ የፒያኖ በመሳሪያ የተቀነባበረ ቅንብርን ለመሰናበቻ እየቀረብ ያለው በዚው እሰናበታችኋለሁ። በትህትናና በአክብሮት ደህና ሁኑልኝ። ቸር ያገናኘን። ቸር ሁኑልኝ። አሜን።